የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የሐሙስ ግንቦት 6 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እውነት ማንነቱን የሚያገኘው በኢየሱስ ክርስቶስ ውስጥ ነው ሲሉ መግለጻቸውን በቀዳሚው ዜናችን እናስደምጣችኋለን። ቅድስት መንበር እውቅና የሰጠቻቸው 13 አምባሳደሮች የክብር ሽልማት መቀበላቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ቅድስት መንበር በግዙፍ ስክሪኖች አማካኝነት ዕለታዊ ዝግጅቶቿን ለማሰራጨት መዘጋጀቷን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። በሳውዲ አረቢያ 200 የሚሆኑ ኢትዮጵያውያን ወጣቶች የሞት ፍርድ የተፈረደባቸው መሆኑን የሚገልጽ ዘገባ በአራተኛው ዜናችን እናቀርብላችኋለን። በመጨረሻም እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከባልደረቦቼ መብራቱ ኃይሌ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን እመኝላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እውነት ማንነቱን የሚያገኘው በኢየሱስ ክርስቶስ ውስጥ ነው ሲሉ ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በላቲን አሜሪካ አገር ቦሊቪያ የሚገኝ ካቶሊካዊ ዩኒቨርሲቲ 60ኛ ዓመት መታሰቢያን በማስመልከት መልእክት ልከዋል። ቅዱስነታቸው ለተቋሙ ምሁራን በላኩት መልእክት እውነት ማንነቱን የሚያገኘው በኢየሱስ ክርስቶስ ውስጥ እንደሆነ ገልጸው እውነት በፍቅር የሚለውን ሐዋርያዊ መልእክት በመጥቀስ እውቀት በሥነ ምግባር በመታገዝ የሰውን ልጅ በፍቅር ማገልገል እንዲሁም ለከፍተኛ የትምህርት ተቋምና ለሐዋርያዊ ተግባር ግንዛቤ መስፈርት ነው ሲሉ አስገንዝበዋል። የቀድሞው ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ እውነት በፍቅር ባሉት ሐዋርያዊ መልእክታቸው የእውቀት መከፋፈል አንጻራዊነትና ግንዛቤን መጠቀሚያ በሚያደርግ ባህል ውስጥ መልእክታቸው ለከፍተኛ የትምህርት ተቋምና ለሐዋርያዊ አገልግሎት ማስተዋል መስፈርት እንዲሁም ለወደፊቱ ዓለም ብርሃን እንድትሆኑ ለተጠራችሁበት ዋና መመሪያ ሆኖ ማገልገል ቀጥሏል ማለታቸውን አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህን ያስገነዘቡት በቦሊቪያ የሚገኝ ካቶሊካዊ ዩኒቨርሲቲ ሳን ፓብሎ 60ኛ ዓመት መታሰቢያን ምክንያት በማድረግ ሐሙስ ግንቦት 6 2018 ዓመተ ምህረት በላኩት መልእክት ሲሆን መታሰቢያ በዓሉ ለቤተ ክርስቲያንና ለህብረተሰብ አገልግሎት ፍሬያማ መንገድ መሆኑን እንደሚያስገነዝብ አስተውለዋል። አንድ ዩኒቨርሲቲ በጥልቅ ማንነቱ የቴክኒክ ስልጠና ማዕከል ወይም ጠቃሚ ዕውቀት ለማግኘት የሚያስችል ቦታ ብቻ ሳይሆን ከሁሉ በላይ ጥብቅና ወሳኝ በሆነ መንገድ የሰውን ክብርና የባህል ቅርስ ለመጠበቅና ለማዳበር የሚያግዝ ምሁራን ማኅበረሰብ የሚገኝበት ቦታ ነው ሲሉ አጽንኦት ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ዩኒቨርሲቲዎች የሰው ልጅ ሁሉ አቀፍ ዕውቀትን ለማበረታታት የሚቋቋሙ መሆናቸውን ገልጸው እውነተኛ ትምህርት የሰውን ልጅ የመጨረሻ ግብና የማኅበረሰቦችን ጥቅም ለማሳካት ያለመ ነው ሲሉ አስረድተዋል። በዚህም መሠረት የአእምሮና የግብረ ገብ ችሎታዎች ኃላፊነት የሚሰማው የጋራ ጥቅምንና ቁርጠኝነትን በማገናኘት የሚዳብሩ በትክክለኛነት በግልጽ ንግግርና በታማኝነት ለመሥራት የሚችሉ ሰዎችን ይፈጥራሉ ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እውነት በፍቅር የሚለው የተቋሙ መሪ ጭብጥ ትርጉም እንዳለው ተናግረው ይህ አገላለጽ ከእምነት አንጻር የዩኒቨርሲቲውን ተልእኮ በሚገባ የሚያንጸባርቅ መሆኑን አስታውሰዋል። እውነት ለክርስትና ባህል አእምሯዊ አስተሳሰብ ወይም ረቂቅ ጽንሰ ሐሳብ ብቻ ሳይሆን ይልቁንም ማንነቱን የሚያገኘው ራሱን እውነት ባደረገው ሰውን ሙሉ በሙሉ ለራሱ በሚገልጠውና ጥሪውን በሚያሳየው በኢየሱስ ክርስቶስ ማንነት ውስጥ ነው ሲሉ አስረድተዋል። ከዚህ አንጻር በትክክለኛ አእምሮና ሳይንሳዊ ታማኝነት የሚፈለገው እውነት ዋናና የመጨረሻ መስፈርት በሆነው በፍቅር ውስጥ እንደሚገኝ በማስረዳት ለክርስቲያን እውነትን መናገር የሚያንጽ የሚፈውስና ወደ ፍጻሜው የሚመራ የፍቅር ተግባር እንደሆነም አስረድተዋል። እውነት የግልና የግንኙነት ገጽታ እንዳለው መገንዘብ አስፈላጊ እንደሆነ አጽንኦት የሰጡት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንዲህ አይነቱ ግንዛቤ እውቀትን የበላይነት የማግለል ወይም ተራ የጥቅም መሳሪያ ከመሆን ይጠብቃል ሲሉ ተናግረው ይልቁንም ወደ ፍትህ አገልግሎትና ወደ እያንዳንዱ የሰው ልጅ ክብር በተለይም እጅግ ተጋላጭ ወደ ሆኑት ዘንድ ይመራዋል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እውነት በፍቅር የሚለው ሐዋርያዊ መልእክት እውቀትንና ሕይወትን አእምሮንና ስነ ምግባርን እምነትንና ምክንያታዊነትን የትምህርት ልቀትንና የዜግነት ኃላፊነትን አንድ ላይ ለማዋሃድ የሚፈልግ የአካዳሚያዊ ማኅበረሰብ ጥሪን የሚገልጽ መሆኑን አስታውሰዋል። ምርምር ማስተማርና ሙያዊ ሥልጠና እንደ አገልግሎት እንጂ ራስን መመዘኛ ሊሆን እንደማይገባ አጽንኦት ሰጥተው እውቀት ዘወትር ለሰው ልጅ አገልግሎት የሚሰጥበት የበለጠ ሰብአዊ ፍትሐዊና ነፃ ማኅበረሰብን በመገንባት ላይ ያተኮረ መሆኑን ተናግረዋል። ቅዱስነታቸው በመጨረሻም በፍቅር ውስጥ የሚገኝ እውነት አስተዋይነትን እንዲመራ በማሳሰብ የትምህርት የአስተሳሰብና የማኅበረሰብ ጥረት የጥበብ መቀመጫ ለሆነችው እመቤታችን ቅድስት ድንግል ማርያም እናታዊ አማላጅነት እንዲሰጥ ዩኒቨርሲቲውን በማበረታታት መልእክታቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ቅድስት መንበር ዕውቅና የሰጠቻቸው 13 አምባሳደሮች የክብር ሽልማት መቀበላቸው ተገለጸ። አገራቸውን በመወከል በቅድስት መንበር ለሁለት ዓመታት ያገለገሉ 13 አምባሳደሮች የቫቲካን ከፍተኛ ዲፕሎማሲያዊ የክብር ሽልማት ተቀብለዋል። ከቅድስት መንበር ዕውቅና ለተሰጣቸውና በቫቲካን ቢያንስ ሁለት ዓመታት የኃላፊነት ጊዜያቸውን ላጠናቀቁ አምባሳደሮች ረቡዕ ግንቦት 5 2018 ዓ ም የክብር ሽልማት ተበርክቶላቸዋል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ምርጫ የመጀመሪያ ዓመት መታሰቢያን ምክንያት በማድረግ በተካሄደው ሥነ ሥርዓት ላይ አርማንና በብራና የተዘጋጁ ኦፊሴላዊ የምስክር ወረቀቶችን ለ13 ዲፕሎማቶች የሰጡት በቅድስት መንበር ጽሕፈት ቤት የጠቅላላ ጉዳዮች ምክትል ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፓውሎ ሩዴሊ እንደነበሩ ታውቋል። ለአምባሳደሮቹ የተሰጧቸው ሽልማቶች የፒዮስ 9ኛ የብሪታንያ ንጉሣዊ ቤተሰብ ከፍተኛ ማዕረግ ሲሆን፣ ይህም ቅድስት መንበር ለዲፕሎማሲያዊ አገልግሎት ከምትሰጣቸው ከፍተኛ የክብር ሽልማቶች መካከል አንዱ እንደሆነ ታውቋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ቅድስት መንበር በግዙፍ ስክሪኖች አማካኝነት ዕለታዊ ዝግጅቶቿን ለማሰራጨት መዘጋጀቷ ተገለጸ። የቅድስት መንበር መገናኛ ጽሕፈት ቤት ሰልፊ ስትሪት ከተሰኘ ዲጂታል መድረክ ጋር በመተባበር በሮምና ሚላን ከተሞች ባሉ ታዋቂ ስፍራዎች ይፋዊ የቫቲካን ምስሎችንና መልቲሚዲያ ይዘቶችን ለማሰራጨት መዘጋጀቱ ተነግሯል። ጽሕፈት ቤቱ ሰልፊ ስትሪት ከተሰኘ የጣሊያን ዲጂታል ኔትወርክ ጋር በመተባበር ከቅድስት መንበር ጋር ተያያዥነት ያላቸውን ይፋዊ የምስል መረጃዎችን በግዙፍ ዲጂታል ስክሪኖች አማካኝነት ለማሰራጨት ያለመ አዲስ ተነሳሽነት ይፋ አድርጓል። መርሃ ግብሩ ከእሁድ ግንቦት 9/2018 ዓ.ም. ጀምሮ በሮምና ሚላን ከተሞች በግልጽ በሚታዩ የሕዝብ መሰብሰቢያዎች ላይ በቪዲዮ የተደገፉ ልዩ ዕለታዊ ስርጭቶችን እንደሚያቀርብ ታውቋል። ተነሳሽነቱ የቅድስት መንበርን ድምፅና ተግባራት በዘመናዊ የዲጂታል መገናኛዎች በኩል ለበርካታ ታዳሚዎች ለማቅረብ እንደሆነ ተገልጿል። በሚቀጥሉት ወራትም በሌሎች የጣሊያን ከተሞች ውስጥ በተጨማሪ ስክሪኖች አማካኝነት ስርጭቱ ቀስ በቀስ እንደሚሰፋ የሚጠበቅ ሲሆን፣ ይህም የቫቲካን መረጃን ከባህላዊ የሚዲያ መድረኮች ባሻገር የበለጠ በስፋት ለማሰራጨት እንደሆነ ተገልጿል። ትብብሩ የተጀመረው ቀደም ሲል እንደ ጎርጎሮሳውያኑ በ2025 ዓ.ም. በተከበረው የብርሃን ልደቱ ወቅት ሲሆን በጊዜው የተመረጡ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ምስሎችና ብርሃን ልደቱን የተመለከቱ መልእክቶች በቅዱስ ጴጥሮስ ባዚሊካ አቅራቢያ በሚገኙ ግዙፍ የዲጂታል ስክሪኖች ላይ መታየት በጀመሩበት ጊዜ እንደነበር ይታወሳል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በሳውዲ አረቢያ 200 የሚሆኑ ኢትዮጵያውያን ወጣቶች የሞት ፍርድ እንደተፈረደባቸው ተገለጸ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: በሳውዲ አረቢያ ከ200 በላይ ኢትዮጵያውያን ወጣቶች በደቡባዊ የሀገሪቱ ክፍል አሲር ግዛት ውስጥ በሚገኘው የካሚስ ሙሻይት ማረሚያ ቤት ውስጥ ታስረው እንደሚገኙና የሞት ፍርድ እንደተፈረደባቸው የተዘገበ ሲሆን የጅምላ የሞት ፍርዱ የተላለፈባቸውም ከአደገኛ እጽ ጋር በተያያዙ ወንጀሎች ተጠርጥሮ መሆኑ ተመላክቷል። እነዚህ ወጣቶች የግድያ ስጋት ተጋርጦባቸው ባለበት በአሁኑ ወቅት በኢትዮጵያ ካቶሊካዊት ቤተ ክርስቲያን የአዲግራት ሀገረ ስብከት ጳጳስ የሆኑት ብፁዕ አቡነ ተስፋ ስላሴ ዓለም አቀፉ ድርጅቶች ጣልቃ እንዲገቡና ምህረት እንዲደረግላቸው ጥሪ አቅርበዋል። ባለፈው ሳምንት አዲስ ስታንዳርድ የተሰኘው የድረገጽ ጋዜጣ የትግራይ ክልል ወጣቶች ጽሕፈት ቤትን መረጃ ጠቅሶ እንደዘገበው በሳዑዲ አረቢያ ታስሮ የሚገኙ ከ200 በላይ ኢትዮጵያውያን ወጣቶች የሞት ፍርድ ተፈርዶባቸው የግድያ ስጋት እንደተጋረጠባቸው ጠቅሶ ወጣቶቹ የሞት ፍርድ የተፈረደባቸው ያለምንም የሕግ ተከላካይ መሆኑን የገለጸ ሲሆን በሳዑዲ አረቢያ ደቡባዊ ክፍል አሲር ክልል አብሃ አካባቢ በሚገኘው ከሚስ ሙሻይት እስር ቤት እንደሚገኙና የታሰሩትም ከእጽ ጋር በተያያዘ ወንጀል ተከሶ መሆኑ በዘገባው ተመላክቷል። ከዚህም በተጨማሪ በሳዑዲ አረቢያ ቢያንስ 65 ኢትዮጵያውያን ስደተኞች ከአደንዛዥ እጽ ጋር በተያያዘ ክስ የሞት ፍርድ እንደሚጠብቃቸው ሂዩማን ራይትስ ዎች ያስታወቀ ሲሆን የሰብአዊ መብት ተሟጋቹ ተቋም ባለፈው ሳምንት ማክሰኞ ሚያዝያ 13 ቀን 2018 ዓ.ም. 3 ኢትዮጵያውያንን በሞት መቀጣታቸው ገልጾ የሌሎቹ ፍርድ ተፈጻሚነት ግን እንዲዘገይ መደረጉ በሪፖርቱ አመላክቷል። ዓለም አቀፉ የሰብአዊ መብቶች ተቋም ሚያዝያ 21 ቀን 2018 ዓ.ም. ባወጣው ሪፖርት በሳዑዲ አረቢያ ከቅርብ ዓመታት ወዲህ በተለይም ከአደንዛዥ እጽ ጋር በተያያዙ ወንጀሎች ኢትዮጵያውያንን ጨምሮ በርካታ የውጭ አገር ዜጎች ላይ የሞት ቅጣት መፈጸሙን አስታውቋል። ሂዩማን ራይትስ ዎች እንደዘገበው እንደ አውሮፓውያን አቆጣጠር ከ2020 እስከ 2022 ባለው ጊዜ ውስጥ በትግራይ ክልል ወይም በሰሜን ኢትዮጵያ በተፈጠረው ደም አፋሳሽ ግጭት በርካታ የአካባቢ ወጣቶች እንደተሰደዱ ጠቅሶ በጅቡቲና በየመን አቋርጠው ወደ መዳረሻቸው ሳይደርሱና በ2023ና በ2024 መካከል በሳውዲ ፖሊሶች ሲሰሩ በነበረበት የአብሃ ክልል ተይዞ ከመታሰራቸው በፊት ወጣቶቹ በታዋቂውና በአደገኛው የምስራቃዊ መንገድ በኩል መሻገራቸውን ገልጿል። ስደተኞቹ በጉዞቻቸው ላይ ገንዘብ ለማግኘትና ህይወታቸውን ለማቆየት በማሰብ በሳውዲ አረቢያ ህግ ክልክል የሆነውን ጫት ይዘው መገኘታቸው የተገለጸ ሲሆን ጫት በምስራቅ አፍሪካ ሀገራት ውስጥ በብዛት የሚገኝና ቅጠሉ ሲታኘክ ከአምፌቤታሚን ጋር ተመሳሳይ የሆነ የአነቃቂነት ባህሪ ያለው የእጽዋት አይነት እንደሆነ ይታወቃል። ይህ በእንዲህ ያለ የአዲግራት ካቶሊካዊት ሀገረ ስብከት ጳጳስ የሆኑት ብፁዕ አቡነ ተስፋ ስላሴ መድህን በሳውዲ አረቢያ የሞት ፍርድ ተፈርዶባቸው በሞት አፋፍ ላይ የሚገኙ 200 ኢትዮጵያውያን ወጣቶችን ህይወት ለመታደግ ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባ ጥሪ ማቅረባቸው ተነግሯል። በአፍሪካ የካቶሊክ ዜና አገልግሎት በተዘገበው መሰረት ብፁዕ አቡነ ተስፋ ስላሴ ባስተላለፉት የድረሱልን መልእክት የድሆችና የተገለሉ ወገኖች ጩኸት የዓለም አቀፉን ማህበረሰብ ጆሮ ሊያገኝ እንደሚገባ ገልጸው የዚህን ያክል በርካታ የሰው ህይወት በሞትና በሽረት መሃል ተንጠልጥሎ እያለ ዝም ማለት ፈጽሞ እንደማይችሉ በመጥቀስ የጉዳዩን አሳሳቢነት ገልጸዋል። ጳጳሱ አክለውም የዓለም አቀፉ ማህበረሰብና የሚመለከታቸው አካላት ከሳዑዲ አረቢያ ባለስልጣናት ጋር አስቸኳይ የዲፕሎማሲያዊ ውይይቶችን እንዲያደርጉ ያሳሰቡ ሲሆን ከዚህም በተጨማሪ ሰብአዊ ክብርን ከሚያዋርደውና ህይወትን ከሚያጠፋው የካፒታል ቅጣት ወይም የሞት ፍርድ ይልቅ ወጣቶቹ ስህተታቸውን አርመውና ታንጸው ወደ ማህበረሰቡ ሊቀላቀሉ የሚችሉበት ሌላ አማራጭ የቅጣት እርምጃ እንዲወሰድ አጥብቀው ተማጽነዋል። የአዲግራት ካቶሊካዊት ሀገረ ስብከት እረኛ እንደመሆኔ መጠን እንደ ሃይማኖት መሪ ብቻ ሳይሆን በልዑል አምላክ ምስልና አምሳል የተፈጠረውን የእያንዳንዱን የሰው ነፍስ ጥልቅ ዋጋ ምስክሮኜ ድምፄን ከፍ አድርጌ ለማሰማት እገደዳለሁ ያሉት ብፁዕ አቡነ ተስፋ ስላሴ ህይወት ከፈጣሪ የተሰጠች የተቀደሰች የማትደፈርና ከተጸነሰችበት ጊዜ ጀምሮ እስከ ተፈጥሯዊ ፍጻሜዋ ድረስ ጥበቃ ሊደረግላት እንደሚገባ እምነታችን ሲያስተምረን ነው ብለዋል። ብፁዕ አቡነ ተስፋ ስላሴ የህዝቦችን ሉዓላዊነትና የህግ የበላይነትን የማስከበር አስፈላጊነትን እንደሚያከብሩ ጠቅሰው ፍትህ ይበልጥ ውጤታማ የሚሆነው በምህረት ሲደገፍ ነው ሲሉ በአጽንኦት የገለጹ ሲሆን በእነዚህ 200 ሰዎች ላይ የተላለፈው የሞት ፍርድ ሊጠገን የማይችል የሰው ህይወት መጥፋትና በኢትዮጵያ ውስጥ በቀሩት ቤተሰቦች ላይ እጅግ አሳዛኝ መከራን የሚያደርስ መሆኑን አመላክተዋል። ጳጳሱ አክለውም የሞት ፍርዱ እንዲቀየር እንዲሁም ቅጣቱ እንዲቀነስ ለማድረግ ከሳውዲ አረቢያ መንግስት ባለስልጣናት ጋር በአስቸኳይ ከፍተኛ ደረጃ ውይይት እንዲደረግ ኃላፊነት ያለባቸውን ዓለም አቀፍ ድርጅቶችን አጥብቀው እንደሚጠይቁ ገልጸው በመጨረሻም ከሞት ቅጣት ይልቅ ለማገገም ንስሐ ለመግባትና የመቤዠት እድልን የሚሰጡ ሌሎች አማራጮችን ማበረታታት አስፈላጊ መሆኑን አበክረው አሳስበዋል። ሚያዝያ 16 ቀን 2018 ዓመተ ምህረት በዩናይትድ ስቴትስ አሊኖይ ግዛት ውስጥ የሞት ቅጣት የተሰረዘበትን 15ኛ ዓመት ክብረ በዓል ላይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቺካጎ ለሚገኘው ለዴፖል ዩኒቨርሲቲ ባስተላለፉት የቪዲዮ መልእክት የሞት ቅጣትን አስመልክቶ የቤተ ክርስቲያንን አቋም ሲገልጹ የሞት ቅጣት ሳይደርስባቸው የጋራ ጥቅምን መጠበቅና የፍትህ መስፈርቶችን ማሟላት ይቻላል ማለታቸውም ይታወሳል። ከዚህም ባለፈ የካቶሊክ ቤተ ክርስቲያን አንድ ሰው ከተጸነሰበት ጊዜ አንስቶ እስከ ተፈጥሯዊ ሞት ድረስ ለእያንዳንዱ የሰው ህይወት ቅድስና ጥበቃ ሊደረግለት እንደሚገባ ያለማቋረጥ ስታስተምር እንደኖረች ይታወቃል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ እምነታችን ይህ ነው በሚል ርዕስ የምናቀርብላችሁን ሳምንታዊ ዝግጅት እናስደምጣችኋለን። አዘጋጅና አቅራቢ ባራና በርገኔ ነው።
2: ማርያም በመለኮታዊ የደህንነት እቅድ እንዴት ትተባበራለች? ማርያም ዕድሜ ልኳን በእግዚአብሔር ጸጋ ከማንኛውም የግል ኃጢአት የነጻች ናት። እርሷ ጸጋን የተሞላች በሉቃስ ወንጌል ምዕራፍ 1 ከቁጥር 28 እጅግ ቅድስት ናት። የልዑሉን ልጅ በሉቃስ ወንጌል 1 32 እንደምትወልድ መልአኩ ሲያበስራት ፍቃደኝነቷን በእምነት ታዛዥነት በሮሜ መልእክት ምዕራፍ 1 ቁጥር 5 ላይ ገለጸች። ስለዚህ ማርያም ደህንነትን በተመለከተ ያለውን መለኮታዊ ፍቃድ በሙሉ ልቧ በመቀበል ራስዋን ሙሉ ለሙሉ ለልጇ ለኢየሱስ አካልና ሥራ አሳልፋ ሰጠች። ኢየሱስ በድንግልና ተጸነሰ ሲባል ምን ማለት ነው? ኢየሱስ በድንግልና ተጸነሰ ሲባል ኢየሱስ ያለ ሰው ጣልቃ ገብነት በመንፈስ ቅዱስ ኃይል ብቻ በድንግል ማህፀን ውስጥ ተጸነሰ ማለት ነው። እርሱ በመለኮታዊ ባህሪው የሰማዩ አብ ልጅ ነው፣ በሰብአዊ ባህሪው ደግሞ የማርያም ልጅ ነው። ነገር ግን በእርሱ ውስጥ ያለው መለኮታዊ አካል አንድ ስለሆነ ኢየሱስ እውነትም የእግዚአብሔር ልጅ ነው። ማርያም ምንጊዜም ድንግል የሆነችው እንዴት ነው? ማርያም ምንጊዜም ድንግል የሆነችው ልጇን ስትጸንስ ድንግል፣ ስትወልድም ድንግል፣ ስትሸከም

በርሱ በኩል ይዳረሳል። አዲሱ አዳም በሆነው በኢየሱስ ክርስቶስ አጠገብ በታዛዥነት የቆመችው ድንግል አዲስቱ ሔዋን ናት። እርሷ በእናቷ ፍቅር በልደታቸው እንዲሁም በተሰጣቸው ጸጋ መሠረት በንጸታቸው የምትተባበር እውነተኛ የሕያዋን ሁሉ እናት ነች። ማርያም ድንግልና እናትም ስለሆነች የቤተ ክርስቲያንም ምሳሌና የፍጽምናዋ ግብ ናት። የክርስቶስ ሕይወት ምስጢር የሆነው እንዴት ነው? መላው የክርስቶስ ሕይወት ራእይ ነው። በኢየሱስ ምድራዊ ሕይወት የታየው ነገር እኔን ያየ አብን አይቷል። በዮሐንስ ወንጌል ምዕራፍ 14 ከቁጥር 9 ወደምለው ወደማይታየው መለኮታዊ ልጅነቱ ምስጢር ይወስደናል። ከዚህ በተጨማሪ ደህንነት የምመጣው ሙሉ ለሙሉ ከክርስቶስ መስቀልና ትንሣኤ ቢሆንም መላው የክርስቶስ ሕይወት የደህንነት ምስጢር ነው። ምክንያቱም ኢየሱስ ያደረገው የተናገረውና የተሰቃየው በኃጢአት የወደቁትን የሰው ልጆች ለማዳንና የእግዚአብሔር ልጆች እንዲሆኑ የተጠሩበትን ጥሪ ለማደስ ስለሆነ ነው። እግዚአብሔር ዓለምን ለክርስቶስ ምስጢር እንዴት አዘጋጀ? እግዚአብሔር የልጁን መምጣት ያዘጋጀው ለዘመናት ነው። በአረማውያን ልብ ውስጥ የዚህን መምጣት የተስፋ ጭላንጭል ቀሰቀሰ። የእርሱን መምጣት በተለይ በብሉህ ክዳን አማካይነት አዘጋጀ። ይህም ዝግጅት ከነቢያት ሁሉ ትልቁና የመጨረሻው በሆነው በመጥምቁ ዮሐንስ ተጠናቀቀ። እኛም ይህን ረዥም የዝግጅት ጊዜ በስብከተ ገና ዓመታዊ የሥርዓተ አምልኮ አከባበር እንዘክረዋለን። ወንጌል ስለ ኢየሱስ ልደትና ሕፃንነት ምስጢር ምን ያስተምራል? በገና ጊዜ ሰማያዊ ክብር በደካማ ሕፃን ተገለጠ። የኢየሱስ ግዝረት የዕብራውያን ወገን የመሆን ምልክትና የጥምቀታችንም ምሳሌ ነው። ጥምቀት መሲሁ የእስራኤል ንጉሥ ለአሕዛብ ሁሉ መገለጡን ያመለክታል። የኢየሱስ ወደ ቤተ መቅደስ መቅረብ፣ በዚያን የስምዖንና የሐና መገኘት የእስራኤል ሕዝብ ከአዳኙ ጋር ለማገናኘት ያላቸው ተስፋ ያመለክታል። ወደ ግብፅ የተደረገው ስደትና የንጹሐን ሕፃናት ጭፍጨፋ የክርስቶስ መላ ሕይወት የስደት ለመሆን አመላካች ነው። ከግብፅ መመለስ የእስራኤላውያንን ከግብፅ መውጣት ያስታውሳል። ኢየሱስንም አዲሱ ሙሴና እውነተኛ ዋና ነፃ አውጪ አድርጎ ያቀርበዋል። ኢየሱስ በናዝሬት ያሳለፈው ስውር ሕይወት ምን ያስተምረናል? ኢየሱስ በናዝሬት ባሳለፈው ስውር ሕይወት የዝምታ ኑሮ ኖረ። ይህም በጸሎት፣ በቀናነት፣ በሥራና በቤተሰብ ፍቅር በተሞላ ዕለታዊ ሕይወት ውስጥ በሚገኝ ቅድስና ከእርሱ ጋር ወዳጅነትን እንድንመሠረት ያስችለናል። የእርሱ ለማርያምና ለእንጀራ አባቱ ለዮሴፍ መታዘዝ ለአብ ያለው የልጁ ታዛዥነት ምሳሌ ነው። ማርያምና ዮሴፍ ሁልጊዜ ባይረዱትም እንኳን የኢየሱስን ምስጢር በእምነት ተቀበሉ። ኢየሱስ ከዮሐንስ ለኀጢአት ስርየት የሚሆን የንስሐ ጥምቀት በሉቃስ ወንጌል ምዕራፍ 3 ከቁጥር 3 የተቀበለው ለምንድን ነው? ኢየሱስ ይፋ ሕይወቱን ለመጀመርና የሞቱን ጥምቀት ለመጠባበቅ ስል ኀጢአት ባይኖርበትም ከኀጢአተኞች ጋር ተቈጠረ። እርሱ የዓለምን ኀጢአት የሚያጠፋ የእግዚአብሔር በግ ነው። በዮሐንስ ወንጌል ምዕራፍ 1 ከቁጥር 29 አብ የምወደው ልጁ በማቴዎስ ወንጌል ምዕራፍ 3 ከቁጥር 17 መሆኑን አወጀ። መንፈስ ቅዱስም በእርሱ ላይ ወረደ። የኢየሱስ ጥምቀት የጥምቀታችን ቅድመ ምልክት ነው። ኢየሱስ በምድረ በዳ ከደረሱበት ፈተናዎች ምን እንማራለን? ኢየሱስ በምድረ በዳ ያጋጠሙት ፈተናዎች አዳምን በገነት የእስራኤልን ሕዝብ ደግሞ በምድረ በዳ ያጋጠሟቸው ፈተናዎች መገለጫ ናቸው። ሰይጣን ኢየሱስን ከአብ ለተሰጠው ተልእኮ ታዛዥ እንዳይሆን ፈተነው። አዲሱ አዳም ክርስቶስ ግን ፈተናውን ተቋቋመ። ድሉም የሕማማቱ ይኸው ከልጅነቱ ፍቅሩ የሚመነጨው የፍጹም ታዛዥነቱ መገለጫ ነው። ቤተ ክርስቲያን በሁዳደዋ ጾም የሥርዓተ አምልኮ ወራት በዚህ ምስጢር በልዩ ሁኔታ ትሳተፋለች። ኢየሱስ ወደ ሰበከውና ወደ አመጣው መንግሥተ ሰማያት የተጠራ ማን ነው? የሰው ልጆች ሁሉ ወደ እግዚአብሔር መንግሥት እንዲገቡ በኢየሱስ ተጠርተዋል። ከኀጢአተኞች ሁሉ ይበልጥ ኀጢአተኛ ሰው እንኳን ከኀጢአቱ እንዲመለስና የአብን ወሰን የሌለው ምሕረት እንዲቀበል ተጠርቷል። በየዋህ ልቡ ለሚቀበሉት መንግሥተ ሰማይ ገና በዚህ ዓለም ላይ ሳሉ የእነርሱ ሆናለች።

0: ለእነርሱ የመንግሥተ ሰማይ ምስጢሮች ተገልጠውላቸዋል። ምንጭ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ካጸደቁት ባጭሩ ከጻፈው የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ከዋናው ከላቲን ቅጂ ከተተረጎመው መጽሐፍ ከአንቀጽ 493 እስከ 546 ላይ የተወሰደ።
1: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ቫቲካን ሬዲዮ የሚደርሳችሁ ያሙስ ግንቦት 6 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ ያልናቸው ዝግጅቶች እነዚህ ነበሩ። አብራችሁን በመሆን ስላዳመጣችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የአርብ ግንቦት 7 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስነ ጽሑፍ የወንድማማችነትና የሰላም ትምህርት ቤት መሆን አለበት ሲሉ ማሳሰባቸውን በቀዳሚው ዜናችን እናቀርብላችኋለን። ምስጢረ ንስሐ የአዲስ ሕይወት መጀመሪያ በሚል ርዕስ የተዘጋጀ የትምህርተ ክርስቶስ አስተምሮ ክፍል በሁለተኛው ዝግጅታችን እናቀርብላችኋለን። በመጨረሻም የወጣቶች ዓለም የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁ ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወልደጊዮርጊስ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜና እናሰማቸዋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስነ ጽሑፍ የወንድማማችነትና የሰላም ትምህርት ቤት መሆን አለበት ሲሉ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዚህ ሳምንት በሰሜን ጣሊያን ቱሪን ከተማ ለሚካሄደው ዓለም አቀፍ የመጽሐፍ ትርኢት መልእክት ልከዋል። ቅዱስነታቸው በመልእክታቸው ስነ ጽሑፍ የሰውን ክብር፣ ሰላምና ወንድማማችነት ማበረታታት እንዳለበት በድጋሚ ተናግረው ልጆች በተለይም አስፈሪ ጦርነት ባለበትና ግዴለሽነት በተስፋፋበት ዓለም ውስጥ ተስፋን እንደሚሰጡ አስረድተዋል። የእያንዳንዱን ሰው ክብር ለሚቀበል በተለይም እጅግ ተጋላጭ ለሆነው ከጊዜ ወደ ጊዜ የወንድማማችነትና የሰላም ትምህርት ቤት የሚሆን ስነ ጽሑፍ ያስፈልጋል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህንን መልእክት ያስተላለፉት በጣሊያን ቱሪን ከተማ ከግንቦት 6 እስከ ግንቦት 10 2018 ዓመተ ምህረት ድረስ ለሚካሄደው ዓለም አቀፍ የመጽሐፍ ትርኢት ባስተላለፉት የቴሌግራም መልእክት እንደሆነ ታውቋል። በቅዱስነታቸው ስም መልእክቱን ለቱሪን ከተማ ሊቀ ጳጳስ ብፁዕ ካርዲናል ሮቤርቶ ሬፓሊ ያስተላለፉት የቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን ሲሆኑ ሐሙስ ጧት በዝግጅቱ የመክፈቻ ሥነ ሥርዓት ላይ ለዓለም አቀፍ ትርኢቱ ተሳታፊዎች በንባብ ያቀረቡት ብፁዕ ካርዲናል ሮቤርቶ መሆናቸው ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመልእክታቸው የደራሲ ኤልሳ ሞራንቴ ሥራን የሚጠቅስና በልጆች ዳነው ዓለም የሚል ጭብጥ ያለው የዚህ ዙር ርዕስ አስፈላጊና ወቅታዊ ነው ሲሉ ገልጸውታል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአስፈሪ ጦርነትና በግዴለሽነት በተጨነቀ ዓለም ውስጥ ልጆች ዓለምን በአዲስ ዐይን የማየት ተፈጥሮአዊ ችሎታቸው በኅብረተሰቡ ውስጥ የተስፋ ብርሃን ያበራሉ ሲሉ አስረድተዋል። ቅዱስነታቸው በመልእክታቸው መደምደሚያ ዝግጅቱ ውይይትንና ስምምነትን በማጎልበት የባህልን አስፈላጊነት እንደገና እንደሚያውቅ ያላቸውን ተስፋ ገልጸዋል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቴሌግራም መልእክት በዚህ ወር መጀመሪያ በቱሪን ዝግጅት ላይ ለሚሳተፉ የቫቲካን አሳታሚ ድርጅት ተወካዮች ያስተላለፉትን ቃል እንደሚያስተጋባ ታውቋል። ቅዱስነታቸው በዚህ አጋጣሚ ንባብ አእምሮን የሚያበለጽግ ንቃተ ህሊና ያለውና በሚገባ የተቀረጸ ወሳኝ ስሜትን ለማዳበር እንደሚረዳ ተናግረው በተጨማሪም ዝግ አስተሳሰብን ለመከላከልና ግትር አመለካከቶችን ለማስወገድ እንዲቻል ሁሉም ሰው መጽሐፍትን እንዲያነብ አሳስበዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ምስጢረ ንስሐ የአዲስ ሕይወት መጀመሪያ በሚል ርዕስ የተዘጋጀ የትምህርተ ክርስቶስ አስተምሮ ክፍል እናቀርብላችኋለን። የዝግጅቱ አቅራቢ ዮሐንስ መኮንን ነኝ።

ክርስቲያንነትን በሚያሰኙ ምስጢራት አማካይነት ሰው የክርስቶስን አዲስ ሕይወት ይቀበላል። ይህንንም ሕይወት በሸክላ ዕቃ ውስጥ ይዘነዋል። በእግዚአብሔር ዘንድ ከክርስቶስ ጋር እንደተሰወረም ይቆያል። ለመከራ ለበሽታና ሞት ተዳርገን አሁንም በምድራዊ ድንኳናችን ውስጥ እንገኛለን። ይህ በእግዚአብሔር ልጅነት የሚመሰለው አዲስ ሕይወት ሊዳከምና እንዲያውም በኃጢአት ሳቢያ ሊጠፋ ይችላል። ጌታ ኢየሱስ ክርስቶስ የነፍሳችን የሥጋችን ሐኪም ሽባውን ከኃጢአቱ ይቅር ብሎት አካላዊ ጤንነትን እንደሚመልስለት ሁሉ ቤተ ክርስቲያኑም በመንፈስ ቅዱስ ኃይል የመፈወስና የማዳን ሥራዎቹን በራሱ አባላትም መካከል ቢሆን እንድትቀጥል ፈቃዱ ሆኗል። የሁለቱ የመፈወስ ምስጢራት ማለትም የምስጢረ ንስሐና የምስጢረ ቀንዲል ዓላማም ይኸው ነው። የንስሐና የእርቅ ምስጢር፣ የመዳን ምስጢራት። ወደ ምስጢረ ንስሐ የሚቀርቡ ሰዎች ስለፈጸሙት ኃጢአት ከእግዚአብሔር ምሕረትን ያገኛሉ። እንዲሁም ወደ ቅዱስ ሕይወት ይመጡ ዘንድ በፍቅር በመልካም አርአያነትና በጸሎት ስለ እነርሱ ከምትተጋውና ኃጢአታቸው ካቆሰሏት ቤተ ክርስቲያንም ጋር ይታረቃሉ። ይህ ምስጢር ምን ተብሎ ይጠራል? እምነትን የመቀበል ምስጢር ይባላል። ምክንያቱም ወደ እምነት የሚመራውን የኢየሱስን ጥሪ በኃጢአት ሳቢያ ከአብ የራቀውን እንደገና ለመመለስ የሚያበቃውን የመጀመሪያ እርምጃ ያስገኛልና የንስሐ ምስጢር ተብሎ ይጠራል። የኃጢአተኛውን ክርስቲያን ግላዊና እምነትን የመቀበል ሃይማኖታዊ እርምጃዎችን ንስሐውንና እርካታውን ይቀድሳልና ኃጢአትን የመናዘዝ ምስጢር ይባላል። ኃጢአትን ለካህን መግለጽ ወይም መናዘዝ የዚህ ምስጢር ዋነኛ ባሕሪ ነውና በጥልቀት ሲታይ ደግሞ የእግዚአብሔርን ቅድስናና ለኃጢአተኛው ሰው የሚሰጠውን ምሕረት ማወቅና ማወደስ መናዘዝም ይሆናል። የይቅርታ ምስጢር ተብሎ ይጠራል። በካህኑ የመፍታት ምስጢር አማካይነት እግዚአብሔር ለተነሳሂው ምሕረትና ሰላም ይሰጠዋል። የእርቅ ምስጢር ተብሎ ይጠራል። ምክንያቱም የሚታረቀውን የእግዚአብሔርን ፍቅር ለኃጢአተኛው ይሰጠዋል፣ ከእግዚአብሔር ጋር ታረቁ ይላልና ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20። መሐሪ በሆነው በእግዚአብሔር ፍቅር የሚኖር አስቀድመህ ከወንድምህ ጋር ታረቅ የሚለውን ለጌታ ጥሪ ምላሽ ለመስጠት ዝግጁ ነው። ከጥምቀት በኋላ ስለምን የእርቅ ምስጢር አስፈለገ? በጌታ በኢየሱስ ክርስቶስ ስምና በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋልም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11። ክርስቶስን ከለበሰ ሰው ዘንድ ኃጢአት ምን ያህል እንደተወገደ ለመገንዘብ ማንም ቢሆን ክርስቲያንነትን በሚያስገኙት ምስጢራት አማካይነት እግዚአብሔር የሰጠንን ስጦታ መጠን መረዳት መቻል አለበት። ሐዋርያው ዮሐንስም እንዲህ ይላል፣ ኃጢአት የለብንም ብንል ራሳችንን እናታልላለን፣ እውነትም በውስጣችን የለም። አንደኛ ዮሐንስ ምዕራፍ 1 ቁጥር 8። እርስ በርሳችን ለኃጢአታችን ይቅር መባባላችን እግዚአብሔር ለኃጢአታችን ከሚያደርግልን ይቅርታ ጋር በማያያዝ ጌታ ራሱ በደላችንን ይቅር በለን በማለት እንድንጸልይ አስተምሮናል። በክርስቶስ ማመን የጥምቀት አዲሱ ልደት የመንፈስ ቅዱስ ስጦታና የምንመገበው የክርስቶስ ሥጋና ደም ልክ ራሷ ቤተ ክርስቲያን የክርስቶስ ሙሽራ ቅድስትና አለነውር እንደሆነች ሁሉ እኛንም ቅዱሳንና ነውር የሌለን አድርገውናል። ይሁን እንጂ ክርስትናን በመቀበል ያገኘነው አዲስ ሕይወት የሰውን ተፈጥሮ ልልነትና ድክመት በዘልማድ ፍትወተ ሥጋ በመባል ወደሚታወቀው ኃጢአት ማዘንበልን አላስወገደም። ከክርስቶስ የጸጋ ድጋፍ ጋር በክርስቲያናዊ ሕይወት ትግል ራሳችን ብቁ እስካላደረግን ድረስ በተጠመቁም ዘንድ ይኖራልና ጌታ ከተውንም ሳያቋርጥ ወደሚመራን ቅድስናና ዘላለማዊ ሕይወት የሚመራን የእምነት ትግል ይህ ነው። ኢየሱስ ሰዎች እንዲመለሱ ይጣራል። ይህ ጥሪ ዘመኑ ተፈጸመ፣ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ፣ በዚህ የምሥራች ቃል በወንጌልም እመኑ የሚለው የእግዚአብሔር መንግሥት አዋጅ ዋነኛ ክፍል ነው። በቤተ ክርስቲያን ስብከት ውስጥ ይህ ጥሪ በመጀመሪያ ደረጃ የሚተላለፈው ክርስቶስንና ወንጌልን ገና ላላወቁ ነው። እንዲሁም ጥምቀት ለቀዳሚና መሠረታዊ እምነት ሁነኛ ስፍራ ነው። አንድ ሰው ክፋትን በማውገዝ ድህነትን ማለትም ለኃጢአቱ ምሕረትንና አዲስ ሕይወትን የሚያገኘው ወንጌልን በማመንና በጥምቀት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 38። ክርስቶስ ያቀረበው የመመለስ የመለወጥ ጥሪ በክርስቲያኖች ሕይወት ውስጥ ማስተጋባቱን ይቀጥላል። ይህ ሁለተኛው መለወጥ ኃጢአተኞቹን በጉያማ የያዘችውና ቅድስትና በዚያው መጠን ሁልጊዜም መንጻት የሚያሻት እንዲሁም የንስሐና የተሐድሶ ጎዳና የምትከተለው የመላዋ ቤተ ክርስቲያን የማያቋርጥ ተግባር ነው። ይህ ንስሐ የመግባት የመለወጥ ጥረት ሰብአዊ ክንውን ብቻም አይደለም። አስቀድሞ ለወደደን ለእግዚአብሔር መሐሪ ፍቅር ምላሽ ለመስጠት በጸጋ የተሳበና የተመሰጠ የሚጸጸት ልብ ትርታም ነው። የዮሐንስ ወንጌል ምዕራፍ 6 ቁጥር 44።
አንደኛ ዮሐንስ ምዕራፍ 4 ቁጥር 10 ጌታውን 3 ጊዜ ከካደ በኋላ የጴጥሮስ ንስሐ ወይም መመለስ ለዚህ ምስክር ነው። የኢየሱስ ማለቂያ የሌለው የማህሪነት ገጽታ ከጴጥሮስ አይኖች የንስሐ እንባና ከጌታ እርገት በኋላም ለእርሱ ስላለው ፍቅር የ3 ጊዜ እጥፍ ማረጋገጫ አፍልቋል። ሁለተኛው መመለስ ንስሐ ግቡ በማለት ለመለዋ ቤተ ክርስቲያን የቀረበው የጌታ ጥሪ እንደሚያሳየው ማህበራዊ ገጽታ አለው። ስለ ሁለቱ መለወጦች ቅዱስ አምብሮስዮስ እንደሚነግረን በቤተ ክርስቲያን ውስጥ ውሃና እንባ አሉ። እነርሱም የጥምቀት ውሃና የንስሐ እንባ ናቸው። ውስጣዊ ንስሐ እንድንለወጥና ንስሐ እንድንገባ የቀረበው የኢየሱስ ጥሪ ከእርሱ በፊት እንደነበሩት ነቢያት ጥሪ በመጀመሪያ ደረጃ ማቅ በመልበስ አመድ በመነስነስ እንዲሁም በጾምና ተጋድሎ ላይ የሚያተኩር ውጫዊ ሳይሆን ልባዊ ወይም ውስጣዊ መለወጥን የሚጠይቅ ነው። ያለዚህ ንስሐ ፍሬ ቢስና ከንቱ ይሆናል። ይሁን እንጂ ውስጣዊ መለወጥ ገሃድ በሆኑ ምልክቶች፣ እንቅስቃሴዎችና የንስሐ ሥራዎች መገለጥ ያሻዋል። ትንቢተ ኢሳይያስ ምዕራፍ 1 ከቁጥር 16 እስከ 17 የማቴዎስ ወንጌል ምዕራፍ 6 ከቁጥር 1 እስከ 6 እና ከቁጥር 16 እስከ 18 ውስጣዊ ንስሐ የመላ ሕይወታችን ስር ነቀል ለውጥ፣ ጸጸት፣ በሙሉ ልባችን ወደ እግዚአብሔር መመለስ፣ የኀጢአት ማክተሚያ፣ የፈጸምናቸውን መጥፎ ተግባራት በመጥላት ከክፋት መራቅ ነው። ይህ ሁኔታ በእግዚአብሔር ምሕረት ተስፋ በማድረግና በጸጋው ድጋፍ በመተማመን ሕይወትን የመለወጥ ምኞትና ውሳኔም ያካትታል። ይህ ልባዊ መለወጥ አበው የመንፈስ ስብራትና ልባዊ ጸጸት በሚሏቸው ውጤታማ ሕመምና ሐዘን የታጀበ ነው። የሰው ልብ ከባድና ደንዳና ነው። እግዚአብሔር ለሰው ልጅ አዲስ ልብ መስጠት አለበት። ትንቢተ ሕዝቅኤል ምዕራፍ 36 ከቁጥር 26 እስከ 27 መለወጥ ወይም መመለስ ከሁሉም በፊት ልባችን ወደ እርሱ የሚመልሰን የእግዚአብሔር ጸጋ ሥራ ነው። አቤቱ ወደ አንተ መልሰን እኛም እንመለሳለን። ሰቆቃወ ኤርምያስ ምዕራፍ 5 ቁጥር 21 እንደ አዲስ እንጀምር ዘንድ እግዚአብሔር ብርታትን ይሰጠናል። የእግዚአብሔርን ፍቅር ታላቅነት ባወቀ ጊዜ ነው ልባችን በኀጢአት አስፈሪነትና ክብደት ተንቀጥቅጦ በኀጢአት የተነሳ እግዚአብሔርን ላለማስቀየምና ከእርሱም ላለመለየት መፍራት የሚጀምረው። ልባችን የሚለወጠው በኀጢአታችን የወገነውን እርሱን በማየት ነው። የዮሐንስ ወንጌል ምዕራፍ 19 ቁጥር 37 እና ትንቢተ ዘካርያስ ምዕራፍ 12 ቁጥር 10 ከዕለተ ፋሲካ ጀምሮ መንፈስ ቅዱስ ዓለም ስለ ኀጢአት መሳሳቱን ማለትም ዓለም እግዚአብሔር አብ የላከውን አለማመኑን አረጋግጧል። ነገር ግን ኀጢአትን ቁልጭ አድርጎ በማሳየት የሰው ልብ ለንስሐና ለመመለስ የሚበቃውን ጸጋ የሚሰጠው አጽናኝ ይኸው መንፈስ ቅዱስ ነው። የዮሐንስ ወንጌል ምዕራፍ 15 ቁጥር 26 የሐዋርያት ሥራ ምዕራፍ 2 ከቁጥር 36 እስከ 38

0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የሚደርሳችሁ የአርብ ግንቦት 7 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ የወጣቶች ዓለም የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። አዘጋጅና አቅራቢ ባራና በርገኔ ነው።
1: ሩህሩህ እናት ወደፊት የምትጓዝ ቤተ ክርስቲያን በሮቿ ክፍት ናቸው። ወደ ሁሉ ሰው መድረስ ማለት በዓለም ውስጥ ያለ ዓላማ መቅበዝበዝ ማለት አይደለም። ብዙውን ጊዜ ረጋ ስንል ሌሎችን ለመስማትና ለማየት ብለን የራሳችንን ፍላጎት ወደ ጎን እንተዋለን። ከአንድ ነገር ወደ ሌላ ነገር በፍጥነት ከመሸጋገር ይልቅ በመንገድ ላይ ስህተት ከሠራ ሰው ጋር አብሮ መቆየት የተሻለ ነው። አልፎ አልፎ የጠፋው ልጅ በቀላሉ ይገባበት ዘንድ በሩን ሁል ጊዜ ክፍት አድርጎ እንደሚጠብቅ አባት መምሰል አለብን። ቤተ ክርስቲያን ሁል ጊዜ በሮቿ ክፍት የሆኑ የአብ ቤት እንድትሆን ተጠርታለች። የዚህ ግልጽነት አንዱ ተጨባጭ ምልክት አንድ ሰው በመንፈስ ተመርቶ እግዚአብሔርን ፍለጋ ብመጣ በሩ ተዘግቶ እንዳያገኘው በሩ ሁል ጊዜ ክፍት መሆን ነው። መዘጋት የሌለባቸው ሌሎች በሮችም አሉ። ማንኛውም ሰው በሆነ መንገድ በቤተ ክርስቲያን ሕይወት ውስጥ መሳተፍ ይችላል። ማንኛውም ሰው የአንድ ማኅበረሰብ አካል ሊሆን ይችላል። በምስጢራት በርም ቢሆን በማንኛውም ምክንያት መዘጋት የለበትም። ይህም በተለይ ራሱ በር የሆነውን ምስጢረ ጥምቀትን ይመለከታል። ቅዱስ ቁርባንን የምስጢራዊ ሕይወት ሙላት ቢሆንም ለፍጹማን የሚሰጥ ስጦታ ሳይሆን ለድኩማን የሚሆን መድኃኒትና ምግብ ነው። ይህ እምነት የሚያስከትለው ሐዋርያዊ ውጤት ስላለው በማስተዋልና በድፍረት ልንተገብረው ይገባዋል። ብዙ ጊዜ የጸጋ አመቻች ሳይሆን አስታራቂ መሆን እንፈልጋለን። ነገር ግን ቤተ ክርስቲያን ግብር የሚከፈልበት ሳይሆን ከነ ችግሮቻቸው ሰዎች ሁሉ ቦታ የሚያገኙበት የአብ መኖሪያ ቤት ናት። መላዋ ቤተ ክርስቲያን የተልእኮ ስሜት ካላት ያለ አንዳች ልዩነት ለሁሉም መድረስ አለባት። ነገር ግን አስቀድማ መድረስ ያለባት ለማን ነው? መጽሐፍ ቅዱስን ስናነብ ግልጽ አቅጣጫ መኖሩን እንረዳለን። አስቀድማ መሄድ የሚገባት ወደ ወዳጆችና ሀብታም ጎረቤቶች ሳይሆን በተለይ ወደ ድሆችና ድውያን፣ ብዙውን ጊዜ ወደ ተናቁትና ወደ ተረሱት፣ ብድር ሊመልሱላቸው ወደማይችሉት በሉቃስ ወንጌል ምዕራፍ 14 ከቁጥር 14 ዘንድ ነው። ይህን ግልጽ የሆነ መልእክት ለመጠራጠር ወይም ለማዳከም የሚያስችል ምንም ምክንያት የለም። ዛሬም ሆነ ወደፊት ድሆች የተከበሩ ወንጌል ተቀባዮች ናቸው። ለእነርሱም ወንጌል በነጻ መስበኩ ኢየሱስ ሊመሰርት ስለመጣው የእግዚአብሔር መንግሥት አንዱ ምልክት ነው። ስለሆነም በእምነታችንን በድሆች መካከል የማይበጠስ ቁርጠኛ ስለመኖሩ ሳናመነታ መናገር እንችላለን። እነርሱን ከቶ አንተዋቸው። ለሰው ሁሉ የኢየሱስ ክርስቶስን ሕይወት ለመስጠት ወደፊት እንጓዝ። እዚህ ላይ ለቦኔስ አይሬስ ካህናትና ምእመናን ዘውትር እንናገር የነበረውን አንድ ነገር ለመላዋ ቤተ ክርስቲያንም ይደግማሉ። ከመታጠርና በራሷ ደህንነት ላይ ከማትኩረዋ የተነሳ ጤነኛ ካልሆነች ቤተ ክርስቲያን ይልቅ ወደ ጎዳናዎች በማውጣቷ የቆሰለች የተጎዳችና የጎደፈች ቤተ ክርስቲያን እመርጣለሁ። በማዕከል ለመሆን ፍለጋ ነገር ግን በፍርሃትና በሥነ ሥርዓት መረብ የተብተበተበች ሆና እንድትቀር አልፈልግም። በእውነት የሚያስጨንቀንና ሕሊናችንን የሚረብሽ ነገር ብኖር ብዙ ወንድሞቻችንና እህቶቻችንን ከኢየሱስ ክርስቶስ ጋር ወዳጅነት በመፍጠር የሚገኝ ብርታት፣ ብርሃንና መጽናናት የሚደግፋቸው ክርስቲያን ማኅበረሰብ ትርጉምና ግብ ያለው ሕይወት አጥቶ መኖራቸው ነው። ከትክክለኛው መንገድ ወጥተን ከመባዘን ፍርሃት ይልቅ የተሳሳተ ደህንነት በሚሰጡን መዋቅሮች፣ ጨካኝ ፈራጆች በሚያደርገን ሕጎች ደህንነት እንዲሰማን በሚደረጉ ልማዶች ውስጥ ተዘግተን የመቅረት ስሜት እንደሚሰማን ተስፋ እያደረግኩ በበራፋችን የተራቡ ሰዎች እንዳሉና ኢየሱስ ደግሞ የሚበሉትን ስጧቸው በማርቆስ ወንጌል ምዕራፍ 6 ከቁጥር 37 እያለ ያለመታከት ያሳስበናል። በጋራ ስምምነት መሃል ያለ ቀውስ። ከስብከተ ወንጌል ሥራ ጋር የተያዙ አንዳንድ መሠረታዊ ጥያቄዎችን ከማንሳቴ በፊት መኖርና መስራት ስላለብን በአጭር መጥቀሱ ሊጠቅም ይችላል። ዛሬ ሁልጊዜ እየተሻሻሉ ከመጡና በትክክል ስራ ላይ ከሞሉ የሕክምና ዘዴዎች ጋር ስለማይገናኙ የምርመራ ጫና ዘውትር እንሰማለን። ገለልተኛና የምርመራ ዘዴን የሚከተል የሚመስለውና ሁሉንም እውነት የማካተት ዓላማ ያለው ህብረተሰባዊ ትንተናም ቢሆን በሚገባ ሊያገለግለን አይችልም። እኔ ለማቅረብ የሚፈልገው ሐሳብ ይበልጥ ከወንጌላዊ ምክር ጋር የተያያዘ ነው። በመንፈስ ቅዱስ ብርሃንና ብርታት የተሞላ የወንጌል መልእክተኛን አቀራረብ ነው። ስለ ዘመኑ እውነታ ዝርዝርና የተሟላ ትንታኔ መስጠት የርዕሰ ሊቃነ ጳጳሳት ተግባር አይደለም። ይሁን እንጂ የዘመኑን ምልክቶች በጥንቃቄ እንዲያስተውሉት ማኅበረሰቦችን ሁሉ አደራ እላለሁ። ይህ በመሠረቱ ከባድ ኃላፊነት ነው። ምክንያቱም አንዳንድ እውነታዎች በሚገባ ካልተያዙ የኋላ ኋላ ለመመለስ ከባድ የሚሆኑ የሰውን ልጅ ክብር ዝቅ የሚያደርጉ ሂደቶችን ሊያስነሱ ይችላሉና የመንግሥተ ሰማይ ፍሬን የእግዚአብሔርን ዕቅድ ከሚቃወም ነገር በሚገባ መለየት ያስፈልገናል። ይህም መናፍስትን ማወቅና መለየትን ብቻ ሳይሆን ወሳኝ በሆነ መልኩ የመልካም መንፈስ እንቅስቃሴዎችን መምረጥንና ክፉ መንፈስን ደግሞ መጥላትን ያካትታል። የኩላዊት ቤተ ክርስቲያን የማስተማር ሥልጣን ያቀረባቸው ሌሎች ሰነዶች እንዲሁም በአካባቢና በብሔራዊ የጳጳሳት ጉባኤዎች የቀረቡ ሰነዶች የያዟቸው የተለያዩ ትንተናዎች እንዳሉ ተቀብያለሁ። የዛሬው ዓለም አንዳንድ ተግዳሮቶች። በዘመናችን የሰው ዘር በታሪኩ ልዩ ምዕራፍ ላይ ይገኛል። ይህንንም በብዙ መስኮች ከተረዱ መሻሻሎች መረዳት እንችላለን። በጤና፣ በትምህርትና በመገናኛ ዘርፎች የተገኙና የሕዝብን ደህንነት ለማሻሻል የተወሰዱ እርምጃዎችን እናደንቃለን። በአንጻሩም በዘመናችን ከሚኖሩት ሰዎች መካከል አብዛኞቹ የዕለት ተዕለት ኑሯቸውን በችግር እየገፉ መሆናቸውንም መርሳት የለብንም። አያሌ በሽታዎች እየተስፋፉ ናቸው። የብዙ ሰዎች ልብ ሀብታም በሚባሉ አገሮች ጭምር በፍርሃትና በተስፋ መቁረጥ ተሞልተዋል። የመኖር ደስታ ብዙ ጊዜ ይደበዝዛል። ሌሎችን ያለማክበር ሁኔታውና ሁከት እየጨመረ ነው። የኑሮ አለመጣጣምም በገሃድ እየታየ መጥቷል። ለመኖር ትግል አለ። በዚህ የዘመኑ ለውጥ መነሻ የሆነው በሳይንስና ቴክኖሎጂ ዘርፍ በጥራት፣ በመጠን፣ በፍጥነትና በጅምላ እየተፈጸሙ የሚገኙ መሻሻሎች መኖራቸውና እነርሱም በተለያዩ የተፈጥሮና የሕይወት አካባቢዎች ተግባራዊ መደረጋቸው ነው። እኛ ወደ አዲስና ብዙውን ጊዜ ወዳልታወቁ የስልጣኔ አይነቶች በሚመራ የእውቀትና የመረጃ ዘመን ላይ እንገኛለን። የሰውን ሕይወት ክብር ለመጠበቅ ሲባል አትግደል የሚለውን ትዕዛዝ ግልጽ ገደብ እንደሚያስቀምጥ ሁሉ ዛሬ አግላይና አበላላጭ ኢኮኖሚ አይኑር ማለት አለብን። እንዲህ አይነቱ ኢኮኖሚ ይገላል። አንድ በረንዳ አዳሪ ሽማግሌ በችግር ሲሞት ዜና አይሆንም። የፋይናንስ ገበያ በሁለት ነጥብ ሲወድቅ ግን ዜና የሚሆነው እንዴት ነው? ይህ የአግላይነት ማሳያ ነው። ሰዎች ተርቦ ሳለ ምግብ ሲጣል እያየን በዝምታ እንቀጥል ይሆይ? ይህ የማበላለጥ ማሳያ ነው። ዛሬ ሁሉም ነገር በውድድር ሕግና ኃያላን አቅመ ቢሶችን መጠቀሚያ በሚያደርጉበት የቻለ ይኑር በሚያሰኝበት ሥርዓት ላይ ወድቋል። ከዚህም የተነሳ ብዙሃን ተገለዋል፣ ይርቀዋል፣ ያለ ሥራ ያለ ተስፋና ያለ አንዳች ማምለጫ ቀርተዋል። ሰዎች እንደ ሸቀጥ ተቆጥረዋል። አሁን እየሰፋ የመጣ ባህል ፈጥረናል። ጉዳዩ የብዝበዛና የጭቆና ብቻ መሆኑ ቀርቶ አዲስ ነገር ሆኗል። በመጨረሻም መገለል የምንኖርበት ኅብረተሰብ አካል የመሆን ትርጉም እንደሆነ ያሳያል። የተገለሉ ሰዎች የኅብረተሰብ አካል እንኳን አይደሉም። የተገለሉ ሰዎች የተጨቆኑ ሳይሆኑ የተጠሉ የተጣለ ፍራፍሬ ሆነዋል። በዚህ አግባብ አንዳንድ ሰዎች በነጻ ገበያ የተደገፈ የኢኮኖሚ እድገት በዓለም ውስጥ የተሻለ ፍትሕና አሳታፊነትን ማምጣቱ አይቀርም የሚለውን የመንጠባጠብ ንድፍ ሐሳብ መደገፋቸውን ቀጥለዋል። በእውነታዎች ከቶ ያልተረጋገጠው ይህ አስተሳሰብ የኢኮኖሚ ሥልጣን በጨበጡ ወገኖች ቸርነትና ተንሰራፍቶ በሚገኘው የኢኮኖሚ ሥርዓት አሰራር ላይ ያለውን ያልተስተካከለና ገራጋሪ እምነት ያንጸባርቃል። የተገለሉ ወገኖች ግን አሁንም

0: ሰው ዓለም ወንጌልን ስለ መስበክ ለጳጳሳት፣ ለካህናት፣ ለደናግልና ለምእመናን ያስተላለፉት ሐዋርያዊ ምክር ከአንቀጽ 49 እስከ 54 ድረስ የተወሰደ ነው።
1: ክብራትና ክብራን አድማጮቻችን፣ ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለዛሬ ያልናቸው ዝግጅቶች እነዚህ ነበሩ። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የአርብ ግንቦት 7 2018 ዓ.ም

ሁለት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስነ ጽሑፍ የወንድማማችነትና የሰላም ትምህርት ቤት መሆን አለበት ሲሉ ማሳሰባቸውን በቀዳሚው ዜናችን እናቀርብላችኋለን። ምስጢረ ንስሐ የአዲስ ሕይወት መጀመሪያ በሚል ርዕስ የተዘጋጀ የትምህርተ ክርስቶስ አስተምሮ ክፍል በሁለተኛው ዝግጅታችን እናቀርብላችኋለን። በመጨረሻም የወጣቶች ዓለም የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁ ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወልደጊዮርጊስ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜና እናሰማቸዋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስነ ጽሑፍ የወንድማማችነትና የሰላም ትምህርት ቤት መሆን አለበት ሲሉ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዚህ ሳምንት በሰሜን ጣሊያን ቱሪን ከተማ ለሚካሄደው ዓለም አቀፍ የመጽሐፍ ትርኢት መልእክት ልከዋል። ቅዱስነታቸው በመልእክታቸው ስነ ጽሑፍ የሰውን ክብር፣ ሰላምና ወንድማማችነት ማበረታታት እንዳለበት በድጋሚ ተናግረው ልጆች በተለይም አስፈሪ ጦርነት ባለበትና ግዴለሽነት በተስፋፋበት ዓለም ውስጥ ተስፋን እንደሚሰጡ አስረድተዋል። የእያንዳንዱን ሰው ክብር ለሚቀበል በተለይም እጅግ ተጋላጭ ለሆነው ከጊዜ ወደ ጊዜ የወንድማማችነትና የሰላም ትምህርት ቤት የሚሆን ስነ ጽሑፍ ያስፈልጋል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህንን መልእክት ያስተላለፉት በጣሊያን ቱሪን ከተማ ከግንቦት 6 እስከ ግንቦት 10 2018 ዓመተ ምህረት ድረስ ለሚካሄደው ዓለም አቀፍ የመጽሐፍ ትርኢት ባስተላለፉት የቴሌግራም መልእክት እንደሆነ ታውቋል። በቅዱስነታቸው ስም መልእክቱን ለቱሪን ከተማ ሊቀ ጳጳስ ብፁዕ ካርዲናል ሮቤርቶ ሬፓሊ ያስተላለፉት የቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን ሲሆኑ ሐሙስ ጧት በዝግጅቱ የመክፈቻ ሥነ ሥርዓት ላይ ለዓለም አቀፍ ትርኢቱ ተሳታፊዎች በንባብ ያቀረቡት ብፁዕ ካርዲናል ሮቤርቶ መሆናቸው ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመልእክታቸው የደራሲ ኤልሳ ሞራንቴ ሥራን የሚጠቅስና በልጆች ዳነው ዓለም የሚል ጭብጥ ያለው የዚህ ዙር ርዕስ አስፈላጊና ወቅታዊ ነው ሲሉ ገልጸውታል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአስፈሪ ጦርነትና በግዴለሽነት በተጨነቀ ዓለም ውስጥ ልጆች ዓለምን በአዲስ ዓይን የማየት ተፈጥሯዊ ችሎታቸው በኅብረተሰቡ ውስጥ የተስፋ ብርሃን ያበራሉ ሲሉ አስረድተዋል። ቅዱስነታቸው በመልእክታቸው መደምደሚያ ዝግጅቱ ውይይትንና ስምምነትን በማጎልበት የባህልን አስፈላጊነት እንደገና እንደሚያውቅ ያላቸውን ተስፋ ገልጸዋል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቴሌግራም መልእክት በዚህ ወር መጀመሪያ በቱሪን ዝግጅት ላይ ለሚሳተፉ የቫቲካን አሳታሚ ድርጅት ተወካዮች ያስተላለፉትን ቃል እንደሚያስተጋባ ታውቋል። ቅዱስነታቸው በዚህ አጋጣሚ ንባብ አእምሮን የሚያበለጽግ ንቃተ ህሊና ያለውና በሚገባ የተቀረጸ ወሳኝ ስሜትን ለማዳበር እንደሚረዳ ተናግረው በተጨማሪም ዝግ አስተሳሰብን ለመከላከልና ግትር አመለካከቶችን ለማስወገድ እንዲቻል ሁሉም ሰው መጽሐፍትን እንዲያነብ አሳስበዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ምስጢረ ንስሐ የአዲስ ሕይወት መጀመሪያ በሚል ርዕስ የተዘጋጀ የትምህርተ ክርስቶስ አስተምሮ ክፍል እናቀርብላችኋለን። የዝግጅቱ አቅራቢ ዮሐንስ መኮንን ነኝ።

ክርስቲያንነትን በሚያሰኙ ምስጢራት አማካይነት ሰው የክርስቶስን አዲስ ሕይወት ይቀበላል። ይህንንም ሕይወት በሸክላ ዕቃ ውስጥ ይዘነዋል። በእግዚአብሔር ዘንድ ከክርስቶስ ጋር እንደተሰወረም ይቆያል። ለመከራ ለበሽታና ሞት ተዳርገን አሁንም በምድራዊ ድንኳናችን ውስጥ እንገኛለን። ይህ በእግዚአብሔር ልጅነት የሚመሰለው አዲስ ሕይወት ሊዳከምና እንዲያውም በኃጢአት ሳቢያ ሊጠፋ ይችላል። ጌታ ኢየሱስ ክርስቶስ የነፍሳችን የሥጋችን ሐኪም ሽባውን ከኃጢአቱ ይቅር ብሎት አካላዊ ጤንነትን እንደሚመልስለት ሁሉ ቤተ ክርስቲያኑም በመንፈስ ቅዱስ ኃይል የመፈወስና የማዳን ሥራዎቹን በራሱ አባላትም መካከል ቢሆን እንድትቀጥል ፈቃዱ ሆኗል። የሁለቱ የመፈወስ ምስጢራት ማለትም የምስጢረ ንስሐና የምስጢረ ቀንዲል ዓላማም ይኸው ነው። የንስሐና የእርቅ ምስጢር፣ የመዳን ምስጢራት። ወደ ምስጢረ ንስሐ የሚቀርቡ ሰዎች ስለ ፈጸሙት ኃጢአት ከእግዚአብሔር ምሕረትን ያገኛሉ። እንዲሁም ወደ ቅዱስ ሕይወት ይመጡ ዘንድ በፍቅር በመልካም አርአያነትና በጸሎት ስለ እነርሱ ከምትተጋውና ኃጢአታቸው ካቆሰሏት ቤተ ክርስቲያንም ጋር ይታረቃሉ። ይህ ምስጢር ምን ተብሎ ይጠራል? እምነትን የመቀበል ምስጢር ይባላል። ምክንያቱም ወደ እምነት የሚመራውን የኢየሱስን ጥሪ በኃጢአት ሳቢያ ከአብ የራቀውን እንደገና ለመመለስ የሚያበቃውን የመጀመሪያ እርምጃ ያስገኛልና የንስሐ ምስጢር ተብሎ ይጠራል። የኃጢአተኛውን ክርስቲያን ግላዊና እምነትን የመቀበል ሃይማኖታዊ እርምጃዎችን ንስሐውንና እርካታውን ይቀድሳልና ኃጢአትን የመናዘዝ ምስጢር ይባላል። ኃጢአትን ለካህን መግለጽ ወይም መናዘዝ የዚህ ምስጢር ዋነኛ ባሕሪ ነውና በጥልቀት ሲታይ ደግሞ የእግዚአብሔርን ቅድስናና ለኃጢአተኛው ሰው የሚሰጠውን ምሕረት ማወቅና ማወደስ መናዘዝም ይሆናል። የይቅርታ ምስጢር ተብሎ ይጠራል። በካህኑ የመፍታት ምስጢር አማካይነት እግዚአብሔር ለተነሳሂው ምሕረትና ሰላም ይሰጠዋል። የእርቅ ምስጢር ተብሎ ይጠራል። ምክንያቱም የሚታረቀውን የእግዚአብሔርን ፍቅር ለኃጢአተኛው ይሰጠዋል፣ ከእግዚአብሔር ጋር ታረቁ ይላልና ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20። መሐሪ በሆነው በእግዚአብሔር ፍቅር የሚኖር አስቀድመህ ከወንድምህ ጋር ታረቅ የሚለውን ለጌታ ጥሪ ምላሽ ለመስጠት ዝግጁ ነው። ከጥምቀት በኋላ ስለምን የእርቅ ምስጢር አስፈለገ? በጌታ በኢየሱስ ክርስቶስ ስምና በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋልም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11። ክርስቶስን ከለበሰ ሰው ዘንድ ኃጢአት ምን ያህል እንደተወገደ ለመገንዘብ ማንም ቢሆን ክርስቲያንነትን በሚያስገኙት ምስጢራት አማካይነት እግዚአብሔር የሰጠንን ስጦታ መጠን መረዳት መቻል አለበት። ሐዋርያው ዮሐንስም እንዲህ ይላል፣ ኃጢአት የለብንም ብንል ራሳችንን እናታልላለን፣ እውነትም በውስጣችን የለም። አንደኛ ዮሐንስ ምዕራፍ 1 ቁጥር 8። እርስ በርሳችን ለኃጢአታችን ይቅር መባባላችን እግዚአብሔር ለኃጢአታችን ከሚያደርግልን ይቅርታ ጋር በማያያዝ ጌታ ራሱ በደላችንን ይቅር በለን በማለት እንድንጸልይ አስተምሮናል። በክርስቶስ ማመን የጥምቀት አዲሱ ልደት የመንፈስ ቅዱስ ስጦታና የምንመገበው የክርስቶስ ሥጋና ደም ልክ ራሷ ቤተ ክርስቲያን የክርስቶስ ሙሽራ ቅድስትና አለነውር እንደሆነች ሁሉ እኛንም ቅዱሳንና ነውር የሌለን አድርገውናል። ይሁን እንጂ ክርስትናን በመቀበል ያገኘነው አዲስ ሕይወት የሰውን ተፈጥሮ ልልነትና ድክመት በዘልማድ ፍትወተ ሥጋ በመባል ወደሚታወቀው ኃጢአት ማዘንበልን አላስወገደም። ከክርስቶስ የጸጋ ድጋፍ ጋር በክርስቲያናዊ ሕይወት ትግል ራሳችን ብቁ እስካላደረግን ድረስ በተጠመቁም ዘንድ ይኖራልና ጌታ ከተውኑም ሳያቋርጥ ወደሚመራን ቅድስናና ዘላለማዊ ሕይወት የሚመራን የእምነት ትግል ይህ ነው። ኢየሱስ ሰዎች እንዲመለሱ ይጣራል። ይህ ጥሪ ዘመኑ ተፈጸመ፣ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ፣ በዚህ የምሥራች ቃል በወንጌልም እመኑ የሚለው የእግዚአብሔር መንግሥት አዋጅ ዋነኛ ክፍል ነው። በቤተ ክርስቲያን ስብከት ውስጥ ይህ ጥሪ በመጀመሪያ ደረጃ የሚተላለፈው ክርስቶስንና ወንጌልን ገና ላላወቁ ነው። እንዲሁም ጥምቀት ለቀዳሚና መሠረታዊ እምነት ሁነኛ ስፍራ ነው። አንድ ሰው ክፋትን በማውገዝ ድህነትን ማለትም ለኃጢአቱ ምሕረትንና አዲስ ሕይወትን የሚያገኘው ወንጌልን በማመንና በጥምቀት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 38። ክርስቶስ ያቀረበው የመመለስ የመለወጥ ጥሪ በክርስቲያኖች ሕይወት ውስጥ ማስተጋባቱን ይቀጥላል። ይህ ሁለተኛው መለወጥ ኃጢአተኞቹን በጉያማ የያዘችውና ቅድስትና በዚያው መጠን ሁልጊዜም መንጻት የሚያሻት እንዲሁም የንስሐና የተሐድሶ ጎዳና የምትከተለው የመላዋ ቤተ ክርስቲያን የማያቋርጥ ተግባር ነው። ይህ ንስሐ የመግባት የመለወጥ ጥረት ሰብአዊ ክንውን ብቻም አይደለም። አስቀድሞ ለወደደን ለእግዚአብሔር መሐሪ ፍቅር ምላሽ ለመስጠት በጸጋ የተሳበና የተመሰጠ የሚጸጸት ልብ ትርታም ነው። የዮሐንስ ወንጌል ምዕራፍ 6 ቁጥር 44።
አንደኛ ዮሐንስ ምዕራፍ 4 ቁጥር 10 ጌታውን 3 ጊዜ ከካደ በኋላ የጴጥሮስ ንስሐ ወይም መመለስ ለዚህ ምስክር ነው። የኢየሱስ ማለቂያ የሌለው የማህሪነት ገጽታ ከጴጥሮስ አይኖች የንስሐ እንባና ከጌታ እርገት በኋላም ለእርሱ ስላለው ፍቅር የ3 ጊዜ እጥፍ ማረጋገጫ አፈልቋል። ሁለተኛው መመለስ ንስሐ ግቡ በማለት ለመለዋ ቤተ ክርስቲያን የቀረበው የጌታ ጥሪ እንደሚያሳየው ማህበራዊ ገጽታ አለው። ስለ ሁለቱ መለወጦች ቅዱስ አምብሮስዮስ እንደሚነግረን በቤተ ክርስቲያን ውስጥ ውሃና እንባ አሉ። እነርሱም የጥምቀት ውሃና የንስሐ እንባ ናቸው። ውስጣዊ ንስሐ እንድንለወጥና ንስሐ እንድንገባ የቀረበው የኢየሱስ ጥሪ ከእርሱ በፊት እንደነበሩት ነቢያት ጥሪ በመጀመሪያ ደረጃ ማቅ በመልበስ አመድ በመነስነስ እንዲሁም በጾምና ተጋድሎ ላይ የሚያተኩር ውጫዊ ሳይሆን ልባዊ ወይም ውስጣዊ መለወጥን የሚጠይቅ ነው። ያለዚህ ንስሐ ፍሬ ቢስና ከንቱ ይሆናል። ይሁን እንጂ ውስጣዊ መለወጥ ገሃድ በሆኑ ምልክቶች፣ እንቅስቃሴዎችና የንስሐ ሥራዎች መገለጥ ያሻዋል። ትንቢተ ኢሳይያስ ምዕራፍ 1 ከቁጥር 16 እስከ 17 የማቴዎስ ወንጌል ምዕራፍ 6 ከቁጥር 1 እስከ 6 እና ከቁጥር 16 እስከ 18 ውስጣዊ ንስሐ የመላ ሕይወታችን ስር ነቀል ለውጥ፣ ጸጸት፣ በሙሉ ልባችን ወደ እግዚአብሔር መመለስ፣ የኃጢአት ማክተሚያ፣ የፈጸምናቸውን መጥፎ ተግባራት በመጥላት ከክፋት መራቅ ነው። ይህ ሁኔታ በእግዚአብሔር ምሕረት ተስፋ በማድረግና በጸጋው ድጋፍ በመተማመን ሕይወትን የመለወጥ ምኞትና ውሳኔም ያካትታል። ይህ ልባዊ መለወጥ አበው የመንፈስ ስብራትና ልባዊ ጸጸት በሚሏቸው ውጤታማ ሕመምና ሐዘን የታጀበ ነው። የሰው ልብ ከባድና ደንዳና ነው። እግዚአብሔር ለሰው ልጅ አዲስ ልብ መስጠት አለበት። ትንቢተ ሕዝቅኤል ምዕራፍ 36 ከቁጥር 26 እስከ 27 መለወጥ ወይም መመለስ ከሁሉም በፊት ልባችን ወደ እርሱ የሚመልሰን የእግዚአብሔር ጸጋ ሥራ ነው። አቤቱ ወደ አንተ መልሰን እኛም እንመለሳለን። ሰቆቃወ ኤርምያስ ምዕራፍ 5 ቁጥር 21 እንደ አዲስ እንጀምር ዘንድ እግዚአብሔር ብርታትን ይሰጠናል። የእግዚአብሔርን ፍቅር ታላቅነት ባወቀ ጊዜ ነው ልባችን በኃጢአት አስፈሪነትና ክብደት ተንቀጥቅጦ በኃጢአት የተነሳ እግዚአብሔርን ላለማስቀየምና ከእርሱም ላለመለየት መፍራት የሚጀምረው። ልባችን የሚለወጠው በኃጢአታችን የወገነውን እርሱን በማየት ነው። የዮሐንስ ወንጌል ምዕራፍ 19 ቁጥር 37 እና ትንቢተ ዘካርያስ ምዕራፍ 12 ቁጥር 10 ከዕለተ ፋሲካ ጀምሮ መንፈስ ቅዱስ ዓለም ስለ ኃጢአት መሳሳቱን ማለትም ዓለም እግዚአብሔር አብ የላከውን አለማመኑን አረጋግጧል። ነገር ግን ኃጢአትን ቁልጭ አድርጎ በማሳየት የሰው ልብ ለንስሐና ለመመለስ የሚበቃውን ጸጋ የሚሰጠው አጽናኝ ይኸው መንፈስ ቅዱስ ነው። የዮሐንስ ወንጌል ምዕራፍ 15 ቁጥር 26 የሐዋርያት ሥራ ምዕራፍ 2 ከቁጥር 36 እስከ 38

0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የሚደርሳችሁ የአርብ ግንቦት 7 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ የወጣቶች ዓለም የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። አዘጋጅና አቅራቢ ባራና በርገኔ ነው።
1: ሩህሩህ እናት ወደፊት የምትጓዝ ቤተክርስቲያን በሮቿ ክፍት ናቸው። ወደ ሁሉ ሰው መድረስ ማለት በዓለም ውስጥ ያለ ዓላማ መቅበዝበዝ ማለት አይደለም። ብዙውን ጊዜ ረጋ ስንል ሌሎችን ለመስማትና ለማየት ብለን የራሳችንን ፍላጎት ወደ ጎን እንተዋለን። ከአንድ ነገር ወደ ሌላ ነገር በፍጥነት ከመሸጋገር ይልቅ በመንገድ ላይ ስህተት ከሠራ ሰው ጋር አብሮ መቆየት የተሻለ ነው። አልፎ አልፎ የጠፋው ልጅ በቀላሉ ይገባበት ዘንድ በሩን ሁል ጊዜ ክፍት አድርጎ እንደሚጠብቅ አባት መምሰል አለብን። ቤተ ክርስቲያን ሁል ጊዜ በሮቿ ክፍት የሆኑ የአብ ቤት እንድትሆን ተጠርታለች። የዚህ ግልጽነት አንዱ ተጨባጭ ምልክት አንድ ሰው በመንፈስ ተመርቶ እግዚአብሔርን ፍለጋ ብመጣ በሩ ተዘግቶ እንዳያገኘው በሩ ሁል ጊዜ ክፍት መሆን ነው። መዘጋት የሌለባቸው ሌሎች በሮችም አሉ። ማንኛውም ሰው በሆነ መንገድ በቤተ ክርስቲያን ሕይወት ውስጥ መሳተፍ ይችላል። ማንኛውም ሰው የአንድ ማኅበረሰብ አካል ሊሆን ይችላል። በምስጢራት በርም ቢሆን በማንኛውም ምክንያት መዘጋት የለበትም። ይህም በተለይ ራሱ በር የሆነውን ምስጢረ ጥምቀትን ይመለከታል። ቅዱስ ቁርባንን የምስጢራዊ ሕይወት ሙላት ቢሆንም ለፍጹማን የሚሰጥ ስጦታ ሳይሆን ለድኩማን የሚሆን መድኃኒትና ምግብ ነው። ይህ እምነት የሚያስከትለው ሐዋርያዊ ውጤት ስላለው በማስተዋልና በድፍረት ልንተገብረው ይገባዋል። ብዙ ጊዜ የጸጋ አመቻች ሳይሆን አስታራቂ መሆን እንፈልጋለን። ነገር ግን ቤተ ክርስቲያን ግብር የሚከፈልበት ሳይሆን ከነችግሮቻቸው ሰዎች ሁሉ ቦታ የሚያገኙበት የአብ መኖሪያ ቤት ናት። መላዋ ቤተ ክርስቲያን የተልእኮ ስሜት ካላት ያለ አንዳች ልዩነት ለሁሉም መድረስ አለባት። ነገር ግን አስቀድማ መድረስ ያለባት ለማን ነው? መጽሐፍ ቅዱስን ስናነብ ግልጽ አቅጣጫ መኖሩን እንረዳለን። አስቀድማ መሄድ የሚገባት ወደ ወዳጆችና ሀብታም ጎረቤቶች ሳይሆን በተለይ ወደ ድሆችና ድውያን፣ ብዙውን ጊዜ ወደ ተናቁትና ወደ ተረሱት፣ ብድር ሊመልሱላቸው ወደ ማይችሉት በሉቃስ ወንጌል ምዕራፍ 14 ከቁጥር 14 ዘንድ ነው። ይህን ግልጽ የሆነ መልእክት ለመጠራጠር ወይም ለማዳከም የሚያስችል ምንም ምክንያት የለም። ዛሬም ሆነ ወደፊት ድሆች የተከበሩ ወንጌል ተቀባዮች ናቸው። ለእነርሱም ወንጌል በነጻ መስበኩ ኢየሱስ ሊመሰርት ስለመጣው የእግዚአብሔር መንግሥት አንዱ ምልክት ነው። ስለሆነም በእምነታችንን በድሆች መካከል የማይበጠስ ቁርጠኛ ስለመኖሩ ሳናመነታ መናገር እንችላለን፣ እነርሱን ከቶ አንተዋቸው። ለሰው ሁሉ የኢየሱስ ክርስቶስን ሕይወት ለመስጠት ወደፊት እንጓዝ። እዚህ ላይ ለቦኔስ አይሬስ ካህናትና ምእመናን ዘውትር እንናገር የነበረውን አንድ ነገር ለመላዋ ቤተ ክርስቲያንም ይደግማሉ። ከመታጠርና በራሷ ደህንነት ላይ ከማትኩሯ የተነሳ ጤነኛ ካልሆነች ቤተ ክርስቲያን ይልቅ ወደ ጎዳናዎች በማውጣቷ የቆሰለች የተጎዳችና የጎደፈች ቤተ ክርስቲያን እመርጣለሁ። በማዕከል ለመሆን ፍለጋ ነገር ግን በፍርሃትና በሥነ ሥርዓት መረብ የተብተበተበች ሆና እንድትቀር አልፈልግም። በእውነት የሚያስጨንቀንና ሕሊናችንን የሚረብሽ ነገር ቢኖር ብዙ ወንድሞቻችንና እህቶቻችንን ከኢየሱስ ክርስቶስ ጋር ወዳጅነት በመፍጠር የሚገኝ ብርታት፣ ብርሃንና መጽናናት የሚደግፋቸው ክርስቲያን ማኅበረሰብ ትርጉምና ግብ ያለው ሕይወት አጥቶ መኖራቸው ነው። ከትክክለኛው መንገድ ወጥተን ከመባዘን ፍርሃት ይልቅ የተሳሳተ ደህንነት በሚሰጡን መዋቅሮች፣ ጨካኝ ፈራጆች በሚያደርገን ሕጎች ደህንነት እንዲሰማን በሚደረጉ ልማዶች ውስጥ ተዘግተን የመቅረት ስሜት እንደሚሰማን ተስፋ እያደረግኩ በበራፋችን የተራቡ ሰዎች እንዳሉና ኢየሱስ ደግሞ የሚበሉትን ስጧቸው በማርቆስ ወንጌል ምዕራፍ 6 ከቁጥር 37 እያለ ያለመታከት ያሳስበናል። በጋራ ስምምነት መሃል ያለ ቀውስ። ከስብከተ ወንጌል ሥራ ጋር የተያዙ አንዳንድ መሠረታዊ ጥያቄዎችን ከማንሳቴ በፊት መኖርና መስራት ስላለብን በአጭር መጥቀሱ ሊጠቅም ይችላል። ዛሬ ሁሉ ጊዜ እየተሻሻሉ ከመጡና በትክክል ስራ ላይ ከመሉ የህክምና ዘዴዎች ጋር ስለማይገናኙ የምርመራ ጫና ዘውትር እንሰማለን። ገለልተኛና የምርመራ ዘዴን የሚከተል የሚመስለውና ሁሉንም እውነት የማካተት ዓላማ ያለው ህብረተሰባዊ ትንተናም ቢሆን በሚገባ ሊያገለግለን አይችልም። እኔ ለማቅረብ የሚፈልገው ሐሳብ ይበልጥ ከወንጌላዊ ምክር ጋር የተያያዘ ነው። በመንፈስ ቅዱስ ብርሃንና ብርታት የተሞላ የወንጌል መልእክተኛን አቀራረብ ነው። ስለ ዘመኑ እውነታ ዝርዝርና የተሟላ ትንታኔ መስጠት የርዕሰ ሊቃነ ጳጳሳት ተግባር አይደለም። ይሁን እንጂ የዘመኑን ምልክቶች በጥንቃቄ እንዲያስተውሉት ማኅበረሰቦችን ሁሉ አደራ እላለሁ። ይህ በመሠረቱ ከባድ ኃላፊነት ነው። ምክንያቱም አንዳንድ እውነታዎች በሚገባ ካልተያዙ የኋላ ኋላ ለመመለስ ከባድ የሚሆኑ የሰውን ልጅ ክብር ዝቅ የሚያደርጉ ሂደቶችን ሊያስነሱ ይችላሉና። የመንግሥተ ሰማይ ፍሬን የእግዚአብሔርን እቅድ ከሚቃወም ነገር በሚገባ መለየት ያስፈልገናል። ይህም መናፍስትን ማወቅና መለየትን ብቻ ሳይሆን ወሳኝ በሆነ መልኩ የመልካም መንፈስ እንቅስቃሴዎችን መምረጥንና ክፉ መንፈስን ደግሞ መጥላትን ያካትታል። የኩላዊት ቤተ ክርስቲያን የማስተማር ሥልጣን ያቀረባቸው ሌሎች ሰነዶች እንዲሁም በአካባቢና በብሔራዊ የጳጳሳት ጉባኤዎች የቀረቡ ሰነዶች የያዟቸው የተለያዩ ትንተናዎች እንዳሉ ተቀብያለሁ። የዛሬው ዓለም አንዳንድ ተግዳሮቶች። በዘመናችን የሰው ዘር በታሪኩ ልዩ ምዕራፍ ላይ ይገኛል። ይህንንም በብዙ መስኮች ከተረዱ መሻሻሎች መረዳት እንችላለን። በጤና፣ በትምህርትና በመገናኛ ዘርፎች የተገኙና የሕዝብን ደህንነት ለማሻሻል የተወሰዱ እርምጃዎችን እናደንቃለን። በአንጻሩም በዘመናችን ከሚኖሩት ሰዎች መካከል አብዛኞቹ የዕለት ተዕለት ኑሯቸውን በችግር እየገፉ መሆናቸውንም መርሳት የለብንም። አያሌ በሽታዎች እየተስፋፉ ናቸው። የብዙ ሰዎች ልብ ሀብታም በሚባሉ አገሮች ጭምር በፍርሃትና በተስፋ መቁረጥ ተሞልተዋል። የመኖር ደስታ ብዙ ጊዜ ይደበዝዛል። ሌሎችን ያለማክበር ሁኔታውና ሁከት እየጨመረ ነው። የኑሮ አለመጣጣምም በገሃድ እየታየ መጥቷል። ለመኖር ትግል አለ። በዚህ የዘመኑ ለውጥ መነሻ የሆነው በሳይንስና ቴክኖሎጂ ዘርፍ በጥራት በመጠን በፍጥነትና በጅምላ እየተፈጸሙ የሚገኙ መሻሻሎች መኖራቸውና እነርሱም በተለያዩ የተፈጥሮና የሕይወት አካባቢዎች ተግባራዊ መደረጋቸው ነው። እኛ ወደ አዲስና ብዙውን ጊዜ ወዳልታወቁ የስልጣኔ አይነቶች በሚመራ የእውቀትና የመረጃ ዘመን ላይ እንገኛለን። የሰውን ሕይወት ክብር ለመጠበቅ ሲባል አትግደል የሚለውን ትዕዛዝ ግልጽ ገደብ እንደሚያስቀምጥ ሁሉ ዛሬ አግላይና አበላላጭ ኢኮኖሚ አይኑር ማለት አለብን። እንዲህ አይነቱ ኢኮኖሚ ይገላል። አንድ በረንዳ አዳሪ ሽማግሌ በችግር ሲሞት ዜና አይሆንም። የፋይናንስ ገበያ በሁለት ነጥብ ሲወድቅ ግን ዜና የሚሆነው እንዴት ነው? ይህ የአግላይነት ማሳያ ነው። ሰዎች ተርቦ ሳለ ምግብ ሲጣል እያየን በዝምታ እንቀጥል ይሆይ? ይህ የማበላለጥ ማሳያ ነው። ዛሬ ሁሉም ነገር በውድድር ሕግና ኃያላን አቅመ ቢሶችን መጠቀሚያ በሚያደርጉበት የቻለ ይኑር በሚያሰኝበት ሥርዓት ላይ ወድቋል። ከዚህም የተነሳ ብዙሃን ተገለዋል፣ ርቀዋል፣ ያለ ሥራ ያለ ተስፋና ያለ አንዳች ማምለጫ ቀርተዋል። ሰዎች እንደ ሸቀጥ ተቆጥረዋል። አሁን እየሰፋ የመጣ ባህል ፈጥረናል። ጉዳዩ የብዝበዛና የጭቆና ብቻ መሆኑ ቀርቶ አዲስ ነገር ሆኗል። በመጨረሻም መገለል የምንኖርበት ኅብረተሰብ አካል የመሆን ትርጉም እንደሆነ ያሳያል። የተገለሉ ሰዎች የኅብረተሰብ አካል እንኳን አይደሉም። የተገለሉ ሰዎች የተጨቆኑ ሳይሆኑ የተጠሉ የተጣለ ፍራፍሬ ሆነዋል። በዚህ አግባብ አንዳንድ ሰዎች በነጻ ገበያ የተደገፈ የኢኮኖሚ እድገት በዓለም ውስጥ የተሻለ ፍትሕና አሳታፊነትን ማምጣቱ አይቀርም የሚለውን የመንጠባጠብ ንድፍ ሐሳብ መደገፋቸውን ቀጥለዋል። በእውነታዎች ከቶ ያልተረጋገጠው ይህ አስተሳሰብ የኢኮኖሚ ሥልጣን በጨበጡ ወገኖች ቸርነትና ተንሰራፍቶ በሚገኘው የኢኮኖሚ ሥርዓት አሰራር ላይ ያለውን ያልተስተካከለና ገራጋሪ እምነት ያንጸባርቃል። የተገለሉ ወገኖች ግን አሁንም በተስፋ እየጠበቁ ነው። ሌሎችን የሚያገልል የአኗኗር ዘዴ ለመከተል ወይም ያንን የራስ ወዳድነት ዓላማ ለማሳካት የምረዳ የግድየለሽነት ዓለም ተፈጥሯል። ከዚህም የተነሳ ሳናስተውሎ የድሆችን ጩኸት ሰምቶ የመራራት፣ የሌሎች ሰዎችን ህመም አይቶ የማልቀስና እነርሱንም የመርዳት ስሜት እናጣለን። ይህ ሁሉ የራሳችን ሳይሆን የሌላ ሰው ኃላፊነት እንደሆነ አድርገን እንቆጥራለን። ምንጭ የወንጌል ደስታ የተሰኘ የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለመስበክ ለጳጳሳት፣ ለካህናት፣ ለደናግልና ለሚእመናን ያስተላለፉት ሐዋርያዊ ምክር ከአንቀጽ 49 እስከ 54 ድረስ የተወሰደ ነው።
0: ክብራትና ክብራን አድማጮቻችን ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለዛሬ ያልናቸው ዝግጅቶች እነዚህ ነበሩ። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።